0: Support for KFAI comes in part from the Dakota, presenting Lucy Bella, Tuesday, October 20th.
1: Cape Verde vocalist Lucy Bella is touring with her latest release, Moda Antigua, an album dedicated to the richness and preservation of her home's musical heritage.
0: Lucy Bella revisits traditional compositions while incorporating new creations that remain true to Cape Verde's musical roots.
1: More information about Lucy Bella Live at the Dakota is available at dakotacooks.com.
2: Programming on KFAI is supported in part by Proof Alliance. Fetal alcohol spectrum disorder, or FASD, affects 1 in 20 children in the U.S. With early intervention and tailored support, people with FASD can reach their full potential. Proof Alliance offers resources and programs that support people and families impacted by FASD. Visit proofalliance.org for more.
3: ሰላም ከመይ ጸኒሕኩም ክቡራት ተኸታተልትና ኣብ ኣስመራ ዝርከብ ኤምባሲ ኣሜሪካ ሎሚ ንህሉ ኩነታት ኣመልኪቱ ንዜጋታቱ መጠንቀቕታ ኣውፂኡ ኣሎ እቲ ኤምባሲ ኣብ ጥቓ ዶባት ኤርትራ ኣብ ሰሜን ኢትዮጵያ ኩናት ይቕፅል ከም ዘሎ ድሕሪ ምሕባሩ ኣብ ኤርትራ ንዝርከቡ ዜጋታት ኣሜሪካ ናይ መገሻ ድሩትነት ናይ ነቶክቲ ሓደጋታት ብየካ ዝፍፀም ማእሰርትን ዝተገደበ ናይ ኤምባሲ ኣሜሪካ ሓገዝን ከጋጥም ስለ ዝኽእል ጥንቃቐታት ክገብሩ መኺሮ እቶም ድርብ ዜግነት ዝሓዝኩም ማለት ናይ ኣሜሪካን ናይ ኤርትራን ዜግነት ዘለኩም ኣብ ኤርትራ ድርብ ዜግነት ኣፍልጦ ስለ ዘይብሉ ኤርትራ ከም ኤርትራውያን ጥራሕ እያ ትፈልጠኩም ስለዚ ቀረፅ ክትከፍሉ ካብ ኤርትራ ምውፃእ ክትክልከሉን ናብ ሃገራዊ ኣገልግሎት ክትፅምበሩን ፃውዒት ክቐርበልኩም ይኽእል እዩ በዚ ምክንያት ኤምባሲ ኣሜሪካ ክሕግዘኩም ኣይክእልን እዩ ሰራሕተኛታት ኤምባሲ ኣሜሪካ ኣብ ኤርትራ ካብ ከተማ ኣስመራ 25 ኪሎ ሜትር ሓሊፎም ክጓዓዙ ኣይፍቀዶምን እዩ ስለዚ ሓገዝ ኤምባሲና ድሩት እዩ ክብል እቲ ኤምባሲ ኣብ ዘውፅኦ መጠንቀቕታ ንዜጋታቱ ሓቢሮም ቀፂሉ እምበኣር ክትገብርዎም ዝግብኣኩም ነገራት እዞም ዝስዕቡ እዮም ሓገዝ ኣሜሪካ ኤምባሲ ዘይጠልብ ናይ ምውፃእ መደባት ክትሕንፅፁ ኣለኩም ናይ መገሻ ሰነዳትኩም ብቐረባ ክትረኽብዎ ኣብ እትኽእሉ ቦታ ወይ ምሳኹም ሓዙ ውልቃዊ መደባት ድሕነትኩም ገምግሙ ናይ ውሽጢ ሃገር ማዕከናት ዜና ተኸታተሉን ናይ ኤርትራ ቪዛ ዘለዎ ናይ ኣሜሪካ ፓስፖርትኩምን መንነት ወረቐትኩምን ኣብ እዳውኩም ሓዙ ዝኾነ ፀገማት ምስ ዘጋጥም ናብ ኤምባሲ ኣሜሪካ ኣብ ኣስመራ ብቕፅሪ ስልኪ ባዶባዶ 29 11 12 ባዶባዶ ባዶ 4 ደውሉ ክብል መምርሒ ሂብሎ ክቡራት ተኸታተልትና እዚ ክሰምዖ ፅናሕኩም ኤምባሲ ኣሜሪካ ኣብ ኤርትራ ንዝርከቡ ዜጋታቱ ዘውፅኦ መጠንቀቕታ እዩ ነይሩ ኣብ ሰሜን ኢትዮጵያ ኣብ ትግራይ ኣብ ዝካየድ ዘሎ ኩናት ሕወሓት ንዓበይቲ ከተማታት ሓዊስካ ንዝተፈላለየ ከባቢታት ትግራይ ብምሕዳግ ናብ ዶባት ኤርትራ ገፁ ይፅጋዕ ብምህላው ሰራዊት ኢትዮጵያ በብመዓልቱ ናብ ዶባት ኤርትራ እናቐረቡ ይመፁ ከም ዘለዉ ይፍለጥ እቶም ኣብ ሒደት መዓልትታት ብኣላማጣ ሓሊፎም ናብ መቐለ ዝኣተዉ ሰራዊት ኢትዮጵያን ሓይልታት ሰላም ትግራይን ንሰሜን ገጾም ብምምራሽ ክሳብ ናብ ከተማ ሽረ ኣትዮም ኣለዉ ናይ ዓዲግራት ኩነታት እውን ካብኡ ዝፍለ ኣይኮነን ሕወሓት እቲ ናይ መወዳእታ ደጀኑ ኣበይ ከም ዝኾነ ክሳብ ሕጂ ኣይነፀረን መራሒ ሰራዊት ኢትዮጵያ መቐለ ምዕረፊና እምበር ናይ መወዳእታ ዓላማና ኣብ ገማግም ቀይሕ ባሕሪ እዩ ምባሉን ካብ 2023 ዓመተ ምህረት ንድሓር ኢትዮጵያ ብቕሉዕ ዋንነት ባሕሪ ክትሓትት ብምፅናሓን እቲ ሕጂ ኣብ ሰሜን ኢትዮጵያ ተወሊዑ ዘሎ ኩናት ካብ ትግራይ ወፂኡ ናብ ኤርትራ ከይልሕም ተፈሪሑ ኣሎ ዝምድናታተን ከም ዝበተኻ ዘፍለጣ ሃገራት ኤርትራን ኢትዮጵያን እውን መዓልታዊ ብናይ ጽልእ ቃላት ይመላለስ ኣለዋ ሰራዊት ኢትዮጵያ ኣብ ሓፂር እዋን ብከምዚ ዝኣመሰለ ፍጥነት ንሓያሉ ከባቢታት ትግራይ ክቆፃፀር ይኽእል እዩ ዝብል ግምት ኣይነበረን እቶም ኣብ ዝሓለፈ ቀረባ እዋን ምሕዝነት ፈጢርና ዝበሉ ዕጡቃት ሓይልታት ኣብ ዝተፈላለያ ክልላት ኢትዮጵያ ፋሕ ዝበሉ ስለ ዝኾኑ ነቲ ሰራዊት ብኩሉ ኣንፈት ኩናት ከፊቶም ዓቕሉ ከፅብብሉ እዮም ወይ ብሓባር ክምክትዎ እዮም ተባሂሉ ይሕሰብ ነይሩ ኮይኑ ግን ኣብ ትግራይ ሕወሓት ንበይኒ እዩ ዝዋጋእ ዘሎ ካብ ዝሓለፈ ረቡዕ ንድሓር ብወገን ዛላንበሳን ራማን ሰራዊት

ርትራቋ ኣትዮም እንተነበሩ ነቲ ኩነታት ግን ክቐይርዎ ኣይከኣሉን ኣብቶም ሰራዊት ኤርትራ ተራእዮም ዝተባህለሎም ከባቢታት ከይተረፈ ሕወሓት ንድሕሪት ኣንሳሒቡኣሎ በዚ ከዓ ዝተፈላለያ ሃገራትን ውድባትን እቲ ኩናት ካልእ መልክዕ ከይሕዝ የጠንቅቃ ኣለዋ ኣብ ኣዲስ ኣበባ ዝርከብ ኤምባሲ ኣሜሪካ ብወገኑ ኣብ ኢትዮጵያ ንዝርከቡ ዜጋታቱ መጠንቀቕታ ከም ዘውፅአ ይዝከር ኣብ 1998 ብደባዊ ግጭት ዝተሳበበ ኩናት ኢትዮ ኤርትራ ምስተወልዐ እተን ሃገራት ብቐጥታ ንምዕርፎ ነፈርትታተን ኣብ ምጥቕቓዕ ስለ ዝኣተዋ ኤምባሲ ኣሜሪካ ጥራሕ ዘይኮነ ኣብ ኣስመራ ዝርከባ ሓያሎ ኤምባሲታት ናብ ኤርትራ ነፈርተን ብምልኣኽ ዜጋታተን ኣብ ሒደት ሰዓታት ኣውፅአን ነይረን ሽዑ ግን እቲ ኩናት ብቐጥታ ኣብ መንጎ ኤርትራን ኢትዮጵያን እዩ ዝካየድ ነይሩ ናይ ሎሚ ፍሉይ ዝገብሮ እቲ ኣብ ኢትዮጵያ ዘሎ ኩናት ናብ ኤርትራ ከይልሕም ይፍርሕ ስለ ዘሎ እዩ ሕወሓት ካብ ማዕከናት ዜና ጠፊኡ ኣሎ መንግስቲ ኢትዮጵያ ዓወታት ሓፊሰ ዝብል ዜና ካብ ምዝርጋሕ ወይ መግለፂታት ካብ ምውፃእ ተዓቂቡ ኣሎ ኤርትራ ብወገና ነቲ ብኢትዮጵያ ዝቐርብ ክስታት ግብረ መልሲ ካብ ምሃብ ሓሊፋ ዝኾነ ብዛዕባ እዚ ኩናት ዝበለቶ ነገር የለን ኩሉ ብስቕታ እዩ ዝካየድ ዘሎ ፅምዶ ዝተባህለ ምንቅስቓስን ምሕዝነት ንህላወ ዝበሃል ኪዳንን ኣብዚ ኩናት እንታይ ክገብሩ ይኽእሉ ዝሓሰብዎ ኣሎ ድዩ ዋላስ ኢዶም ኣይከእትውን እዮም ዝብል ሕቶ ዓብ ግድል ኮይኑ ይቕፅል ኣሎ መንግስቲ ኢትዮጵያ ግን ኣብተን ዝተቆፃፀረን ከተማታት ትግራይ ንቡር ማሕበራዊ ህይወት ንምጅማር ይሰርሕ ከም ዘሎ ይገልጽ ኣሎ ንኣብነት ፅባሕ ሰንበት ካብ ኣዲስ ኣበባ ናብ መቐለ በረራ ክጅመር እዩ መንገዲ ኣየር ኢትዮጵያ ካብ መንግስቲ ፍቓድ ምስ ረኸብኩ ናብ ኣክሱምን ሽረን እውን በረራ ክጅምር እየ ክብል ኣፍሊጡ ኣሎ መንግስቲ ኢትዮጵያ ንሕወሓት ብምእላይ ኣብ ትግራይ ሓድሽ መንግስታዊ መዋቕር ንምምስራት ይሰርሕ ከም ዘሎ ይስማዕ እቲ ዝገርም ነዚ ሓድሽ ኩናት ከምቲ ኣብ 2020 ዝነበረ ሰፊሕ ናይ ደገን ናይ ውሽጥን ተቃውሞታት ይግበረሉ የለን ኣብቲ እዋን ነቲ ኩናት ብዝምልከት ብፍላይ ኣብ ደገ ብዓለምለኸ ደረጃ ዓበይቲ ሰላማውያን ሰልፍታት ይካየዱ ነይሮም ሎሚ ከምኡ ዓይነት ምንቅስቓሳት የለን ሓይልታት ትግራይ ኣብ ትሕቲ ቲዲኤፍ ተጠርኒፎም ሓደ ሓይሊ እኦም ፈጢሮም ነይሮም ድሕሪ ፕሪቶርያ ግን ምምቕቓል መራሕትን ሰራዊትን ተራእዩ ብዝነበረ ናይ ግፋን ካልእን ተግባራት ከዓ ገለ ክፋል ህዝቢ ትግራይ ኣብ ልዕሊ ሕወሓት ቅሬታ ሕዲሩ ብዙሓት መንእሰያት ትግራይ እውን ካብቲ ኩናት ብምህዳም ናብ ኣዲስ ኣበባ ከም ዝገዓዙ ይፍለጥ ሕወሓት ካበይ ተበጊሱ መዓስ የጥቅዕ ዝሓዞ መደባት እንታይ ከም ዝኾነ ኣይገለፀን ናብዚ ጥዕሞ የዘልቕ ከም ዘሎ ጥራሕ ስለ ዝሓበረ ፀረ መጥካዕቲ ክፍፅም ከም ዝኽእል ግን ይግመት ኣብዚ ኩነታት ኣብይ ኣሕመድ ፀብለልታ ቴክኖሎጂ ወይ ናይ ድሮናት ብልጫ ከም ዝሓገዞ ኣየማትእን ሓያል ናይ ኣጋር ተዋጋኢ ሰራዊት ዘለዎም ሕወሓትን ኤርትራን ብቴክኖሎጂ መዳይ ብዙሕ ኣይሰጎሙን ክሳብ ሕጂ በቲ ናይ ቀደም ስልቲ ኩናት ንምውጋኦም ዝንቀሳቐሱ ዘለዉ

0: ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል።
1: ሰላም ከመይቱ ዕሉ ክብራት ተኸታተልትና ኣብ ኣሕመድ ዝተባህለ ብዙሕ ተፈላጥነት ዘይነበሮ ፖለቲከኛ ኣብ 2018 ከም መራሒ ኢትዮጵያ ኮይኑ ቅልቅል ምስ በለ ድሕሪ ገለ ኣዋርሕ ውልቀ መላኺ ኢሳያስ ኣፈወርቂ ናብ ኢትዮጵያ ምብፃሕ ፈፂሙ ነይሩ። ኣብ ኣሕመድን ኢሳያስን ኣብ ሚሌንየም ኣዳራሽ ኣዲስ ኣበባ ኣብ ቅድሚ ሓያሎ ደገፍቶም ዘስምዕዎ መደረ ከዓ ንብዙሓት ድሕሪ ደጊም እዘን ሃገራት ብፍቕሪ ንሓድሕደን እናተመላልኣ ክዓብያ እየን ኢሎም ክትስፈው ምክንያት ኮይንዎም ነይሩ። ኮይኑ ግን ከም ዝተሓስበ ኣይኮነን። ፍቕሪ ኢሳያስን ኣብይን ነዊሕ ኣይቀፀለን። ወጥሪ ኤርትራን ኢትዮጵያን እናዓበየ ዝመፀ ብኣብይ ዝምራሕ ሰልፊ ብልፅግና ሕቶ ባሕሪ ስለ ዘለዓለ እዩ ዝብል ፖለቲካዊ ርእቶ ክወሃብ እንከሎ ግን ሙሉእ ብምሉእ ቁኑዕ ኣይኮነን ክንብል ንደፍር። ምክንያቱ ኣብይ ኣሕመድ ካብ ቀዳማይ መዓልቲ ስልጣኑ ክሳብ ሎሚ ሕቶ ዓሰብ ወይ ሕቶ ባሕሪ ካብ ምልዓል ዓዲ ውዒሉ ኣይፈልጥን እዩ። ከምቲ ኣብ መእተዊ ሰማዕናዮ እቲ ናይ ኢትዮጵያ ናይ ምድማር መንግስቲ ምስ ኢሱ ወዲ ኣፎም ዓሰብ ክመቐል ከም ዝኾነ እዩ ኣብ ቅድሚ ኢሳያስ ኣብ 2018 ዝምድር ነይሩ። ስርዓት ግደፍ ነዚ መደረ እዚ ኣብ እዋኑ ዘየዝተውዓልሉ ኣይኮኑን። እንታይ ደኣ ንሕወሓት ካብ ስሩ ናይ ምምሓው ኣጀንዳ ስለ ዝነበረ ንሱ ክሳብ ዝዕወት እዮም ውሒጦሞ ዝኸዱ ነይሮም። ኣብ 2022 ኣሜሪካ ጣልቃ እትዩ ውዕል ፕሪቶርያ ዝበሃል ናይ ሰላም ዝርርብ ምስ መፀ ግን ሕወሓት መሊኣ ከም ዘይትጠፍእ ብሩህ ኮይኑ ሓሳብ ኢሳያስ ተኸሊፉ። ናይ ፈደራል መንግስትን ናይ ሕወሓትን ተዛተይቲ ናብ ሲሸልስ ምስከዱ ዝቐረበ እማመ ከዓ ንህግደፍ መንፀሮር ኮይኑዎ። እቶም ኣብ ደሴት ሲሸልስ ዝተረኽቡ ናይ ትግራይን ፈደራል መንግስትን ተዛተይቲ ውሽጣዊ ጉዳያቶም ቀልጢፎም ብሰላማዊ መገዲ ፈቲሖም ብሓባር ናብ ኤርትራ ገጾም ክወፍሪኦም ተዘራሪቦም ነይሮም። እዚ ግን ብወገን ሕወሓት ተቐባልነት ኣይረኸበን። ኣብይ ኣሕመድ ካብ ጥቅምቲ 2023 ንድሓር ብቕሉዕ ኢትዮጵያ ናይ ባሕሪ ኣፍ ደገ ከም ዘድልያ ጥራሕ ዘይኮነ ዋኑ እውን ከም ዝኾነት ክዛረብ ምስ ጀመረ ከዓ እቲ ድሕሪ ውዕል ፕሪቶርያ ዘሕትሉ ዝነበረ ዝምድና ኤርትራን ኢትዮጵያን መሊሱ ንታሕቲ ገጹ ተነቒቱ። ሕወሓት ምስ ኣብይ ሓቢሮም ናብ ኤርትራ ካብ ምውፋር ምስ ህግደፍ ክጻመዱ መሪፆም። እዚ ናይ ሕወሓት ፖለቲካዊ ውሳነ እዩ። በዚ ምክንያት ግን ኣብ መንጎ ሕወሓት ምክፍፋላት ተራእዩ። እቶም ዝተርፉ ተሪፎም፣ እቶም ዘይተሰማምዑ ከዓ ናብ ኣዲስ ኣበባ ኣቕኒዖም። ውዕል ፕሪቶርያ ጠልጠል ኢሉ ተሪፉ። ስቓይ ህዝቢ ትግራይ መቐፀል ተረኺቡ። ሕወሓት ምስ ኤርትራ ጥራሕ ዘይኮነ ምስ ካልኦት 6 ኣብ ውሽጢ ኢትዮጵያ ዝንቀሳቐሱ ዕጡቃት ሓይልታት እውን ምሕዝነት ፈጢሩ ናብ ቃል ሰኣት እዩ። ሎሚ ካብ መቐለ ወፂኡ ኣብ ዝጥዕሞ ከባቢታት ዓሪዱ ቃልሱ ክቕፅል ከም ዝኾነ ይገልጽ ኣሎ። ኣብይ ኣሕመድ ኣብ ቅድሜና ንዘለዎ 5 ዓመታት መራሒ ኢትዮጵያ ኮይኑ ክቕፅል ድሕሪ ምምራፁ ነቲ ናይ ባሕሪ ኣጀንድኡ ክሰርሓሉ ከም ዝኾነ ሓቢሩ ኣሎ። ስለዚ እቲ ምስ ኤርትራ ዝነበረ ወጥሪ ክቕፅል እዩ ማለት እዩ። ዓሰብ ክመቐል ተስፋን ቢሩ ዝነበረ ወይ ብወገን ህግደፍ መብፅዓት ኣትሉ ዝነበረ ኣብይ ኣሕመድ ነቲ ዝተመነዮ ኣይረኸቦን። ፈለማ ምስ ኢሳያስ ተመሓዝዩ ድሒሩ ምስ ሕወሓት ተዓራሪኹ ናይ ባሕሪ ኣፍ ደገ ክረክብ ዝተንቀሳቐሰ ኣብይ ክልተ ሰዕ ኣይሰለጦን። ኣብዚ እዋን ብኣብይ ዝምራሕ ሰልፊ ብልፅግና ንዓሰብ ብሓይሊ ንምሓዝ ክወፍር ይኽእል ዶ ዝብል ሕቶ ክልዓል ንቡር እዩ። መልሱ ግን ቀሊል ክኸውን ኣይክእልን እዩ። ህግደፍ ኣዝዩ ተዓፃፃፊ ፖለቲካ ስለ ዝኽተል ኣብዚ እዋን ንጠለብ ኣሜሪካ ተቐቢሉ ምስ ምዕራባውያን ዲፕሎማሲኡ ኣመሓይሹስ ከም ግንዖ ኣብ ልዕሊኡ ተነቢሩ ዝነበረ እገዳ ተላዒሉሉ ኣሎ። ብዘይካዚ ኢሳያስ ምስ ሕወሓት ጥራሕ ዘይኮነ ምስ ሃገራት ግብፂ፣ ሶማልን ሱዳንን ድልዱል ምሕዝነት ፈጢሩ ከባቢኡ የፅር ኣሎ። ኣሜሪካ ትኹን ስዑድ ዓረብ ኣብዚ እዋን ምስ ኤርትራ ፀገም የብለንን። ብዕድል ኣብዚ እዋን ብሰንኪ ናይ ኢራንን ሑትን ዞባ ቀይሕ ባሕሪ ዓብ እስትራቴጂካዊ ኣገዳስነት ሒዙ ኣሎ። ስለዚ ዓበይቲ ሃገራት ምስ ኤርትራ ተሰማሚዐን ንመስመር ቀይሕ ባሕሪ ክቆፃፀራን ኣንጻር ሑትን ኢራንን ክሰርሓን እንተኽኢለን ኢትዮጵያ ናብቲ ከባቢ ብሓይሊ ክትኣቱ ንትገብሮ ፈተነ ክዓግቶ እየን። ኢትዮጵያ ኣብ ቀይሕ ባሕሪ ዓብዪ ጽልዋ ክህልዋ ኣለዎ ኢላ ትሰርሕ ዘላ ኢማራት ዓረብያ። ኮይኑ ግን እዚ ኣጀንዳ እዚ ኣብ ባይታ ዝሰርሕ ኣይመስልን። ኢሳያስ نتخمت ازغل اقديمو كميرو سلات سنح عبك ادميو نحو حات كم دفع عقميتو عالو سلازي نتخينات ناب نفسو خيقربة بدم كالوت عم عدخينو ككالاخليو مريت ازالو كم اوني قبرالو عبي احمد نهزبي توبيا تمالي كنقرزو عالي نحنا ون ننتقيح بحر اينا نيرنا بسنك حو حات قن كسيرنا يو سلازي حجق نملسو لنا ايو ازغن منالبات ارترا رفرندم كدم مكيادان لولاويت هاجر كوينا كدم مقواجان انتزف التنيرو كوندخون كسلت مخاله عبز اوان زغن عزيو كبيدي اهقراو حقي اي فكدن ترحزي كوني ني ايتوبيا عب عبين اي دبلوماسي قلولاويو كودغا عبي احمد سلطان ايتوبيا بزين اي بحر افدق خرقاقات اي كئلنيو سلازي ايتوبيا ناي قدن افدق بحر كهلوال لوو عبز بالحسابيو تساني عزالو امبار كابزخن كتاتولو تنحنا بوليتيكاو اكايدا نعزبو نغر اتون بوليتيكاو ان حيلتات باب اوانو زختلو مرغطيتات كمز قايريو لو مزلو خنتات نعمتا بنصارو كخوني خليو ربحاتات ابز تقايريرلو ات مرغطيتاتون اي قاير اكل تشحن اسران حدم كنكا از لو متفطيرو زلو خنتات كفطر يلكا مغمات زي حسابنيرو كوينو كن حوحات عرك هكدف ابي صلاي اسياس كوينوم قفيلوم عسب زبل أبي زرعالو عبي حقراو أجندا ني إيتوبيا كبيدو أغا يخفلالو إنهو كابكل تشحن عصر شامونتن كساب حجز غيزرلو بولوتيكاو حشوية هيوت لعلحادي مليون سبات بليعلو إذا مالت كابت بمسمس بادمس تولع كينات بعصر تعزف زايد نايموت حدقا أخطيلو لو مالتيو غناو ني قطلالو إذا كينات بفلاي كابت قراي وطيو ناب إيرتران سودانن غزو انتاليحيمو اتزورو دو سبعة وحدقة عزيو كبيت كخونيو نزب زملكتون حبرت أوروبا تمالي حدا مقلزي أو تيلو حبرت أوروبا أم مقلزيو زخونتات عبسلامن مرققان ملاق كرنا أفريكا كبيت سعبين زلوو سفيح زباو قجت كبقز كمزغل أتنكي الله

እዚ ካብ ከተማ ሚኒያፖሊስ ዝፍኖ ሬድዮ ማህበረሰብ ኤርትራ እዩ ኣብ ሚኒያፖሊስ ብ93 ኤፍኤም ኣብ ኢንተርነት ድማ ብሃይ ደፊኒሽን ኣብ kfai.org ይፍኖ

0: ዘይን ኮሎ ይቆናን ወይ ከአዘረባ ሲኢና ይቆናን ወይ ክንብሎ ሲኢና ደለ ወይት መንግስስ ክብሎ ዝደለ ሲኢኒ ይቆናን ከምቲ ዝበልካዮ ፅቡቅ ኣፍሉጦ ኣለና እቲ ሰራዊትና ይኹን መንግስትና ኹን ህዝብና ይኹን ስኒ ብዛዕባ እዚ ስርዓት ኣዲስ ኣበባ ዘሎ ስኒ ፅቡቅ ኣፍሉጦ ዘለዎ እዩ እቲ ንሕና ንፅዕሮ ወይ እቲ መንግስቲ ኤርትራ ዝፅዕሮ ነበረ ግን ከመይ ጌርካ ሰላም ኣውሒዝካ ነብሱ ዝኸኣለ ህዝቢ ነብሱ ዘመሓደር ህዝቢ ናይ ካልኦት መፃወቲ ዘይኮነ ህዝቢ ሃገር ንምፍጣር እቲ ከባቢ ከዓ ርግኣትን ሰላምን ብትሕብባረን ኣምፂኢኻ ኣብ ዝሓሸ ኩነታት ንክበፅሕ እዩ እዚ ናይ ሰላም ውዕል በቲኑ ናይ ኤርትራ ናፅነት ታሽሙ ገይሩ ኣብ ሓደጋ እንድሕሪእትወና ኣሎ ግን እዚ ጥልመት እዚ ከቢድ እዩ ስለዚ ንምንታይ እዮም ስቁ ኢሎም እንድሕሪርካ ሓንሳብ ሓንሳብ ኮኒ ብዙሕ ምዝራብ ዘየድሊ ዓባይ በትሪ እንድሕሪ ሒዝካ ኣለካ ስኒ መጉባዕብዒ ኣጉባዕብዒ ጓብዒኡ መጨረሽታ እታ በትሪ ክተርክበሉ እያ እታ በትሪ ስለ ዝተርክበሉ ከዓኒ እዚ ኩሉ ንሪኦ ዘለና ምዕግርጋር ከዓኒ ኣብ ከምኡ ይብፅሕዎ ዘሎ ሕጂ ነብሱ ዳናጊሩ ህዝቡ ዳናጊሩ ንዓለም ከዳናግር ዝፍትን ህዝቢ ኤርትራ ከዓ ውሽጢ ናብ ደገን ዘሎ ከዓ መኸተሒዝዎ ኣብ ትካላት ናይ ሃገራት እንዳኸደ ውን ወይ ኣብ ዩናይትድ ኔሽን እንዳኸደ ውን ክኸስስ ጀሚሩ ኣሎ ሕጂ እንታይ ዘርእካ እዚ እቲ ምጉዕባዕን ምንፅርፃርን ዓቕሊ ፅበትን ከመሓድር ከምዘይክእል ንኢትዮጵያ ኣብ ህዝቡ ተቐባልነት ከምዘይብሉ ሕጂ ናብ ጎረባብቱ ከዓኒ ምጉዕባዕ ጀሚሩ ብሕልፊ ንዓና ንኤርትራውያን ካብ ዝጀምሮ ሰለስተ ዓመት እዩ ዝበልዎ ወይ ኩናት ካብ ዝውጀልና ሕጂ ግን ቃልዕ ኮይኑ መፅኡ ስለ ዘሎ ንኩሉ ከዓኒ ድልዋት ኮይና ክንፀንሕ ካብ ምዝራብ ዝመረፀ መንግስትን ህዝብን እዩ ንክብለካ ኢለ ከመይ ኣ መረዳእታ ናት እየ
1: ረ ብጣዕሚ ፅቡቅ ኣብ ቀደም ቆልዓ ከለኩ ኣብ ወይ እንታይ ብለኒ ዝኮነ ነገር ትገብር ከለካስ ድሕሪኡ ኸ እንደን ዋጥ ኢልካ ትሓስብ ትክእል ኣለካ ብለኒ ዓሰብ ሒዞማ ሲ ድሕሪኡ ነገር ተወዲኡ ማለት ኣይኮነን ድሕሪኡ ካልእ ሓድሽ መድረክ ክጀመር ማለት እዩ ኣብዚ ናይ ትግራይ ኩነታት ዝግበር ዘሎ ወተሃደራት ኢትዮጵያ ንመቐላኣት እዮም ንመቐላ ኣትዮም ብዘይ ሓንቲ ጢልካ ይተኮስ እዮም ኣትዮም እዚ ከዓ ዳርጋ ከም ትራፒ ዝመስል ዳርጋ ኣብ ዓፀቦ ዝኣሱ ዘለዎ እዮም ዝመስሉ ዘለዉ ከምቲ ንሪኦ ዘለና ብሕልፊ ንድሕር ዳ ፋኖን ትግራይ ህወሓት ንድሕር ዳ ክሳይ ጀሚሮም መጥቃዕቲ ንሕ ጀሚሮም ኣብ ክሕማቅ ኩነታት ወጥቁ ይመስሉ ኣለዎ ሞ ግን ሓንቲ ናይ ጎራሓት ወይከዓ ገበን ዝገበራ ኣብዪ ኣሕመድ ተጋሩ ብተጋሩ ገይሮም ክውቅዑ ወይከዓ ለንሕዞም ክዋግኡ በዓል ፃድቃን ዋላ ገለ ሰዲዱ ናብ ትግራይ እትይዎ ከናልካ መረዳእታ እዚ እንታይ ዓይነት ፀገም ንትግራይ ክፈጥረሎም ንክእል ሓርካ መወዳእትኡ ከም ዕለብ እንታይ ክኹንልካ ትሓስብ
0: ዋል እቲ ንሱ ንዲቲ ትድበልካ ስኒ ንህዝቢ ነንሕዱ ክናቐት ዝገብር እዚ ስራሕ ናይዞም ፅዮናውያን ከም ዝኾነ እዚ ኣብ ግምት ክነእትዎ ኣለና እቲ ድገብሮ ዘሎ ከዓ እያ ነቲ ህዝቢ ገሚዑ ነቲ መሪሕነት ኣብኡ ነበረ ገማሚዑ ነንሕድሕዶም ክጣፍኡ ብረት ዓጢቑ የእትዎም ኣሎ እዚ ኣብ ትግራይ ንሪኦ ዘለና ሕጂ እዩ እቲ ሰራዊት ናይ ሕወሓት ከዓኒ በቲ ሓደ ወገን ክትሪኦ ከለካ ከዓኒ ቅርቡነቱን ድልውነቱን ኣብ ድመረፅናዮ ቦታን ኣብ ሰዓትን ግዜን እዚ ግብረ መልሲ ክንቦ ኢና ዝብል እጅ ምስቶም ካልኦት ሓቢሩ ክሰርሕ ከም ዝኾነ ከዓኒ ብዙሕ መግለፂታት ወፅእ ኣሎ ሕጂ እቲ ፍርሒ ይረኣየካ እዩ ኣብዚ ናይ ብልፅግና ስርዓት ፍርሒ ይረኣየካ እዩ ሓንቲ ጢት ከይተኮስካ እሞ ከምዚ ኢልካ ተሃንዲድካ እሞ ሽሾ ዝኾነ ሰራዊት ሒዝካ ኣፅዋራት ሒዝካ ናብኡ ኣቲኻ ገለ ነገር ከይርከብ ከሎ ዳሕራይ ንቶም ዕሱባት ተጋሩ ሒዝዎም መፅኡ ወይ ብልፅግና ተጋሩ ሒዙ መፅኡ ከዓኒ ናይ ስእሊ ዓይነት ስርዓት ይኮይኑ ዘሎ ራዩለይ ስምዑለይ ምስኣል ኮይኑ ዘሎ እዚ ተሓደ ወገን ኣብ ትግራይ ንሪኦ ዘለና ኢና ኣብ ዶብ ሱዳንን ኢትዮጵያን በዓል ቤንሻንጉል ዝርከብ ዘሎ ከዓ ክንሪኦ ከለና ከዓኒ ካልእ መልክዕ ዝሓዘ እዩ ንሱ ከዓኒ እቶም ኣርኤስኤፍ ዝበሃሉ ናይ ሱዳን ኣብ ውሽጢ ኢትዮጵያ ኣትዮም በቶም ናይ ቤንሻንጉል ዕጡቃት ሓይልታት ከዓኒ መጥቃዕቲ ወርዶም ኣሎ ሕጂ እዚ እንታይ ዘርእካ እቲ ሃገር እቲ ሕጊ የብሉን መሪሕነት የብሉን መንግስቲ ከምዘይብሉ እዩ ዘርእካ እዚ ናይ ኣብ ትግራይ ዘሎ ግን እቲ ሰራዊት ናይ ሕወሓት ምስቶም ናይ ፋኖ ኹኑ ወይ ምስቶም ካልኦት ኩሎም ዝምድና ፈጢርዎ ዘሎ ወይ ጥምረት ፈጢሮምዎ ዘለዉ

ተነስተልኝ ክብራትና ክብራን አድማጮቻችን እንደምንላችኋል ይህ በየሳምንቱ ከቀጥር በኋላ በፍሬሽር ኮሚኒቲ ሬዲዮ በKFAI 93.3 FM ለሚኒያፖሊስና ሴንት ፖል አካባቢ እንዲሁም በአለም ዙሪያ በKFAI.org ዝግጅት ቀርብላችሁ ሳምንታዊ የኢትዮጵያ ድምጽ ግጭት ከሚኒያፖሊስ ሚኒሶታ ነው። አድማጮቻችን ሰዊት ነኝ። እስከ 5 ሰዓት ድረስ አብራችሁ እንደምትቆዩ በመተማመን የተለያዩ ፕሮግራሞች ይዘንላችሁ እንቀርባለን።

አድማጮቻችን በድጋሚ እንደምንላችኋል ያዳመጣችሁት ያላችሁት የጥላሁን ገሰሰ የኢትዮጵያ የሚለው ሙዚቃ ነው። የተለያዩ ዝግጅቶችን ዘንላችሁን ቀርባለን። ዛሬ በተለይ የዛሬ 2 ሳምንት የጥላሁን ገሰሰ የተወለደበት ቀን ምክንያት በማድረግ ፕሮፌሰር ኃይሌ ለዩ ፕሮግራም አዘጋጅቷል። ስለሱ ትንሽ ማወቅ ያለብን ነገሮች ይነግሩናል። ካንድ ካስብ ደቂቃ በኋላ እሳቸው ይመጡና እሱን ያቀርቡልናል። ሚካኤል አለ የሚያቀርባቸው ፕሮግራሞች አንድ ዝግጅት አለው። ከዛም የኢትዮጵያ ሁኔታ በአሁኑ ሰዓት ወቅታዊ ሁኔታ ምንድን ነው ያለው ሁኔታ የሀገራችን ሰላም እንዴት ነው በሚለው እንነጋገራለን። በመጀመሪያ ግን ሚካኤል እስቲ የመጀመሪያ ዝግጅቱን

የገበርነ ምርጫ አለ እንደዚህም ደግሞ ያተብጃ ላይ እንደዚህ እና ምንከታተል ጥሩ ነው በጣም ወሳኝ ምርጫ ነው የሚባለው የኔን ደግሞ ስለሱ ነው አሁን በተለይ እንደያንደን እንደዚህ ዲቤት እንትክክል ያደረገው ነበር ባለፈው ሳምንት እና ሌላው ያው እንደምናውቀው ኢትዮጵያ ልጅ ምንም ኢትዮጵያ ምንም ነገር አለ ስለዚህ ምንም ነገር አለ እንደዚህ

0: እሺ በጣም እናመሰግናለን ወደ ሀተታው መሄድ ትችላለህ
1: አዎ ጥሩ ነው
0: እሺ
1: ሀተታው ለትምህርት የሚሆን ነው በውሻ ምክንያት ከጎረቤት ጋር የተነሳው የቃላት ምልልስ በሴቶች ተጀምሮ ባሎችን ለመጨመር ሁለቱም ህገወጥ መሳሪያ በመያዝ አንድ ሆስፒታል ሲገባ ሁለተኛው እስር ቤት ይገኛል አንዳንድ መምህራን እያስተማሩ እያሉ የሚያስተምሩትን ለደቂቃ ቆም በማድረግ ለተማሪዎቻቸው ምክር መስጠት የሚያደርጉት በዘመኑ አነጋገር ይመቸኝ ነበር የአፕላይድ ሜካኒክስ ፕሮፌሰር በምክር መልክ ጣል ያረገችው በቅርብ በተከሰተ ክስተት ምክንያት ታወሰኝ ፕሮፌሰሯ ስለ አፕላይድ ሜካኒክስ እያስተማረች ስለ የትምህርት ዘርፎ ጥቅም ወይም አፕሊኬሽን ዘርዝራ ይሄን አለች የእናቴን ሙያ ነው እኔ የወረስኩት እናቴ በ1940ዎች ሀገራችንን ከሽንፈት የታደገንን T-34 ምርት የንድፍ ቡድን ዲዛይን ቲም ውስጥ ተሳትፋለች አባቴ ደግሞ ዋናው መካኒክ ወይም ሊድ መካኒክ ብሆኖ ንድፉን በአካል በብረት ለበስ መልክ እያመረቱ ከሚያወጡት አንዱ ነበር የአባቴ ስራ አድካሚና አንዳንድ ጊዜ አነጫናጭ ስለነበር እናቴ የስራውን ጸባይ ስለምታውቅ እድለኛ ነበረች አለች አባቷን ከትውልድ አገሬ ወጥቼ ከፍተኛ ትምህርት ምስራቅ አውሮፓ ስከታተል ከትውልድ አገር ፕሮፌሰሮች ጋር ሳነጻጽር ውጭ አገር ፕሮፌሰሮች የኑሮ ተሞክሯቸውን ስለሚያወጉ ጥቅም ነበረው መምራችን ያወጋችን ግብአት ሆኖኝ የምሰራበት ኢንዱስትሪ ከተፈለጉ በማንኛውም ሰዓት ሊጠሩኝ እንደሚችሉ ሲያሳውቁኝ ተስማማሁ ስራውን ካገኘው በኋላ ቃል ያስገቡኝን በተገባራዊ ህይወት የሰራችውን ሁኔታ ቤተሰብም ቢያውቀው ጥቅሙ ያመዝናል ተብሎ ስለታመነበት በሩ ክፍት ነው ኦፕን ሃውስ ቀን ስለተቆረጠለት ሁለት ህፃናት ልጆቻችንና ባለቤቴን በመጋበዝ የስራዬን ቦታ እንዲያውቁ አድርጌ ነበር የኢንጂነሪንግ ማናጀሩ ቤተሰቤን ከተዋወቀ በኋላ ለባለቤቴ ሌላ የእንቅልፍ መጨረሻ ክፍል እንደተሰጠኝ በቀልድ በሂውመር መልክ ተናገረ ወደ ቤታችን ስንደርስ ስለ የስራዬ ጸባይ በመጠኑ ተረዳሽ ወይ ብዬ ባለቤቴን ስጠይቃት ደብረዘይት ከተማ እንዳደገች ገልጻልኝ ትኖርበት የነበረው የሁዳድ ሰፈር የአየር ኃይል ቤተሰብ መኖሪያ ስለነበር የአየር ኃይል ቤተሰብ ልጆች የአባቶቻቸው ስራ ሰዓት እንደማይወሰን ስትነግረኝ ተግባባን ከጥቂት አስርት ዓመታት በፊት መምህራችን ያወጋችንን እና የእኔን ተሞክሮ እዚሁ አቁሜ ወደ አሳዛኝ ስለሆነው ክስተት አመራለሁ ከአሳዛኝነቱ በተጨማሪ ግለሰቡ እኔ በምሰራበት ቦታ በቴክኒክ ክፍል ይሰራል ስራ ቦታ አንዳንድ ጊዜ አንዱ የስራ ባልደረባ አዲስ ነገር ከተፈጠረ በጭውውት መሃል ዜና ያካፍለኛል እሱ ነበር አሳዛኙን ነገር ያወጋኝ አሳዛኝ ነበር በሚቀጥለው ቀን ዜና ዘጋቢዎች የዘገቡትን ሸር አረጋለሁ እንዳለ አረገኝ ይህንኑ ነበር በፍኖተ ጥበብ የቫይበር ገጽ ሸር ያደረኩት ወንጀል ፈጸመ የተባለው የስራ ባልደረባ የሚመረተው ምርት ጥራት ጠብቆ እንዲወጣ ከማምረቻ መሳሪያዎች ጋር ግንኙነት ስላለው በሚሰራበት ክፍልና ፈረቃ የምርቱ ጥራት ከስሙ ጋር ሊያያዝ ስለሚችል ስትረስ እንደሚኖርበት ግልጽ ነው ደረጃውን ያልጠበቀ ምርት ከተመረተ የበላዮችን ትኩረት ስለሚስብ ስትረስ ያመጣል ከኔ ጋር ተቀራርበን ባናወራም ብዙ ጊዜ ሰላምታ ሞቅ ያለ ነበር ከተፈጠረው ክስተት ጥቂት ቀናት በፊት ቀደም ብሎ ሞቅ ያለ ሰላምታው ስለተቀየረ ምን ነው ምን ነካው ብዬ በተለያዩ ቀናት ሰላም ስለው ሰላምታው ምጥን ያለ ነበረ ሌላው የላከ ሩሞሬ ብሎ አንዱ ግለሰብ ሲያወራ በቅርቡ ኑሮ መስርቶ የአንድ ዓመት ህፃን አባት ሆኖ የህፃኑ እናት በምን እንደተናደደች ሳይታወቅ የስራ ቦታ መጥታ የመኪናውን ጎማ ከታትፋው ሄደች አለ ድርጊቱ ከተፈጠረው ክስተት ጋር አይገናኝም ስትረስ ሌቭል ይጨምር ይሆናል አሳዛኙ ክስተት የተፈጠረው ተናዳጁ የሆነችው የልጁ እናት በውሻ ምክንያት ከጎረቤት ሴት ልጅ ጋር በተፈጠረ አምባጓሮ ነው ለልጁ እናት ሲል የስራ ባልደረባችን ስህተት ውስጥ ወደቀ አሳዛኙን ክስተት ለባለቤቴ አካፍያት ነበር ባለቤቴ አዝና ለህፃኑ ሲሉ ሰውየውን በተያዥ ለቀቁት ወይ ስትለኝ ለሰውየው ሲል ባፍሽ ይመስለው ብዬ የዚህ ሀገር ህግ ግን ከሽምግልና ይልቅ ዘጎ ባይዘቡክ እንደሚባለው የአሳዛኙን ክስተት ዘገባ የተዘገበውን እንደወረደ አያይዤ በፍኖተ ጥበብ ቫይበር ገጽ አካፍዬ ነበረ እና ምንድን ነው ያው ቀላል የሆነ ነገር እንዴት ወንጀል ውስጥ እንደሚያስገባ እና በተለይ ቤተሰብ ስትረስ ወይም ደግሞ ስራ ቦታ እንኳን እንትን ቢኖር መረዳዳት እንደሚያስፈልግ ነው እና ይሄን ነው ሰዊት
0: አሁን አንዳንድ ጊዜ ስራ አካባቢም ሆነ ወይም ደግሞ አንዳንድ ከጎረቤት ጋር እናደርጋቸው ግጭቶች ሳናስባቸው መስመር ለቀው ክብደታቸው ጨምሮ ብዙ ነገር ላይ ሊደርሱ ስለሚችሉ ሁላችንም ጥንቃቄ ማድረግ ያስፈልጋናል በዚህ አረስት ላይ ለማለት ነው እንግዲህ መጨመር እንፈልጋው አንድ ሙዚቃ እንዳደምጥና ከዶክተር ኃይሌ ጋር የምናደርገውን ቃለ ምልልስ እናደርጋለን።

0: ነኛ ካረጉት ሙዚቃዎች መካከለ አንዱን አጫውተን ነበር በጊዜው ሰዓት አጭር ስለነበረ በዛሬው ለት ግን እርሶም አንዳንድ ዝግጅቶች አዘጋጅተው ጥላሁን ዝነኛ ያረጉትን ሙዚቃዎች እና ሌላም ስለሱ ለጫወቱን ስለሆነ መድረኩን ለርሶ ለቃለሁኝ
1: እንደምን ሰሰጠሽኝ በጣም አመሰግናለሁ ልክ ነው ያለፈው ሳምንት የህይወት ነሽ የሚለውን ዘፈን አቅርበሽ ነበረ አስታውሳለሁ በዛም እንደመጀመሪያ እንደዛም ናይ ውዴ ፍቅሬ ሆይ የሚል አለበት ብዙ ጊዜ እና ውዴ ማለት የጥላሁን ገሰሴ የመጀመሪያ ባለቤቱ የቤት ስሟ ነው የቶሎ ፈለቀች ማሞ የቤት ስሟ ነው ውዴ የሚለው እሷ ጋር በነበረበት ጊዜ ማለት ነው አሁን ሌላው እንግዲህ ጥላሁን ብዙ ጊዜ ውስጣዊ መልእክት ያዘሉ ግጥሞችን ዘፍኗል ምናልባት ከሌሎቹ ዘፋኞች የበለጠ እንደዛ የሚያደርገውም ግን እሱ ፖለቲከኛ ሆኖ ሳይሆን ግጥም ደራሲዎቹ እሱ ከዘፈነው እሱ ካለው መቼም ጥላሁን አይታሰርም ወይም ታስሮ አይቆይም እና ቅጣቱም ከታሰርና ከቆየው ጥያቄ ሰሚን ህዝቡ ስለሚያነሳ በዛም ከን ለጥላሁን ነው የሚሰጡት እሱ ደግሞ ማስታወቂያ ሚኒስቴር ሳንሰር የሚባላል እሱን ካለፈ ፈቃደኛ ለመስፈና እንደዛ እያደረገ ብዙ ዘፍኗል ግን አሁን አንዳንድ አልፎ አልፎ ደግሞ ውስጣዊ መልእክት ሳይኖራቸው እንደ መልእክት እንዳላቸው ተደርጎ የተጠየቀባቸው አንድ ሶስት ዘፈኖች ነው የምጠቅሰው እነሱ እንግዲህ ተጠይቆባቸዋል እሱ በአጠቃላይ ተቆንጥጬበታለሁ ነው ሲናገር ጥላሁን ብዙ ጊዜ ታሰርኩም ይሆን ተቀጣሁም ይሆን ብቻ ተቆነጠጥኩ ነው የሚለው እሱ ሲናገር አንደኛው አልቻልኩም የሚለው ነው እና እሱ ዘፈን በ53 ዓ.ም ለእንቁጣጣሽ የወጣ ዘፈን ነበር ሰለቼ መረረኝ ተጨነኩ እንደምንሆን የሚለው እና እሱን ሻምበል አፈወርቅ ዮሐንስ ናቸው የደረሱት የአንድ ሰው የትዳር ህይወት በማስመልከት ነው በቃ የትዳር ውስጥ ያለውን ችግር ነው የገለጹት ግን በታሳሱ ግርግር ላይ ይችን ሰለቼ መረረኝ ኔን ስለሚል እነ ጀነራል መንግስቱ ነው አዘፈኑት እሱም በሬዲዮ ስላዘፈኑት ፖለቲካዊ ሆነ ከዛ በኋላ ፖለቲካም ባይኖረው ህዝቡ ያንን በሰማ ቁጥር ግርግሩን ታሳስ ግርግርን ስለሚያስታውስ ዘፈኑ እንዲከለከል ተደረገ በኋላ የክብር ዘበኛ ኦርኬስትራ ረሄ በቅኔ የተዘፈነ ብለው እንደገና አድሰው ብዙነሽ ፈቀደና ተፈራ ካሳ ተቀባብሎ የትዳር አድርጎ አቅርቦት ነበረ አሻሽለውት ግን አሁንም ቢሆን ዞሮ ዞሮ ያንን ያስታውሳል ስተባለ ታገደ በቃ አልተዘፈንም ግን ጥላሁን ይህንን ለፖለቲካ ብሎ አልዘፈነውም ማለቴ ነው አንደኛው
0: እሺ እዚህ ላይ ሙዚቃው ስላለን እስቲ እሱን ሙዚቃ ለአድማጮቻችን እናጫውትላቸው እሺ

0: ያው እንግዲህ ግጥሙም መልክታዊ ነው ዜማው በተለይ በጣም ጥሩ ነው የዜማው ደራሲ ማን እንደሆነ ያስታውሳሉ?
1: አዎ ሻለ

0: ግርማ ይሀድጎ ሀድጎ ይባላል በህይወት ነው።
1: ዜማው ግጥሙም በጣም ጥሩ ነው። ጥላሁን ገሰሰን ታዋቂ ቢያደርገው ይሄ ሙዚቃ አይገርምም? ጥሩ ጨዋታ ነው። እሺ፣ ስለሱ እንግዲህ ቀጥሉ። ሌላ የሚያስታውሱት ነገር ካለ?
0: ሌላ ደግሞ በ1964 ዓ.ም ለእንቁጣጣሽ አንድ ውጥኑ ምኞት የሚል ዘፈን አቅርቦ ነበር እና እሱ ደግሞ ደራሲው የደረሱ ከልባቸው አጼ ቴዎድሮስንም በማመስገን የጻፉት ነበረ። መቼ ደስታ ፈለኩ ለግል ምቾቴ በጅምር ቀረ እንጂ ውጥኑ ምኞቴ የሚል ግን ግጥሙ ሲሰማ ግን እኔ ራሴ ስሰማው ልክ የታሳሱን ግርግሬ እነ ጀነራል መንግስትን የሚደግፍ ነበር የሚመስለው እና ስለዚህ ጥያቄ የተነሳ ተጠየቀ። ሶስት ጠየቅ እኔ ደራሲ አይደለሁም ደራሲዎቹን ጠይቁ አለ። ከዛ ወዳ ሲባል እነሱ ገብቷቸዋል። ደራሲው ጃንሆይ ፊት እንዲቀርብ ተባለ። ያን ጊዜ እንዳልገባቸው ነው ተዘራ ኃይለ ሚካኤል ወሰዱት እና ተዘራ ጃንሆይ ጠየቁት፣ አንተ እንዴት እንዲህ አይነት ግጥም ትጽፋለህ? ሲሉት እኔ ግርማ ጃንሆይ እኔ የጻፍኩት እኔ የደረስኩት ዜማውን ብቻ ነው ግጥሙን አይደለም አላቸው። ታዲያ እንዴት አንተን እንጂ አለዘማ እንዴት ያቀርበዋል ብለው ሲሉት እኔ አይደለሁም አለና እነሱ ማውቀው ነው እንግዲህ ያቀረቡት እስኪበር ድረስ ነገሩ። በመጨረሻ እንዲህ አንተነ ሲሉት ከአንድ ከአፉ አምርጦት ልማድ ሆኖበት ተዘራ ኃይለ ሥላሴ ሙት እኔ አይደለሁም አለ። እንግዲህ እሱ ይህን ያለው ደግሞ ተዘራ ቅን ሰው ነው። በጣም ቅን መሆኑ ያስታወቀ በነጋግ ወዳዩ እና ቅንነቱ ገብቷቸዋል። ተውት በቃ ማሩት እና በዛው ተዘጋ ርዕሱ። ሶስተኛው ሶስት አልማዞች የሚለው አልማዝን አይቼ አልማዝን ሰዓት የሚለው አንድ አይደለም ከደርግ ዘመን የወጣ እሱ ደግሞ አልማዝን ብቻ እዛ ላይ የሶስት አልማዝ ምርጫ ሳስጨነቀኝ ብቻ ሄድኩኝ ከጥሩ ወርቅ አልማዞቹን ትቼ አላዋጣ ቢለኝ ነገሩን ገምቼ ይላል። እንግዲህ አልማዞቹ አላዋጡኝ ማለት አሁን በዛ ጊዜ ደራሲውን አቶ ተስፋዬ ለማ ይባላሉ ሶስት ወር ታሰሩ። እሱን ደግሞ ሄደው ትንሽ እንደ ጠብ ነገር ፈለጉት። እንዴት እንዲህ አይነት ዘፍናለ ብሎ ጥናሁን በጣም ሲቁ እኔ አይደለሁም እኔ ማስታወቂያ ሚኒስቴር የፈቀደውን ማስታወቂያ ሚኒስቴር ጠይቁ አላቸው። በጣም ትንሽ አጥቅቶት ትንሽ ጥቃቱን ደርሶበት ይመስለኛል። በኋላ በቃ እንዲያውም ይሄ በሆነ በጥቂት ቀን ውስጥ ደግሞ እንጃ የኢህአፓ መሪ የነበረው ተስፋዬ ደበሳ የሚባል ከኪዳኔ ህንፃ ከፎቅ ላይ ተፈጥፍጦ እንዳይዙት የሞተበት ጊዜ ነበር። ያኔ ደግሞ እንደ አጋጣሚ ስነሚያ ሲመጡ በአጋጣሚ እዛ ህንፃ ውስጥ ጥላሁን ገሰሰ ነበር። እዛም ደግሞ ትንሽ ተናግረውታል፣ አስጠንቅቆታል እረፍ አንተም እንደዚህ ብሎት እና ይህንን ነገር አስታውሳለሁ። አሁን እኔ በአጋጣሚ ሳገኘው የአንድ ጊዜ ጠየቅኩት ጥያቄ እንደውን አልማዝ ማለት ከወርቅ በላይ ነው መቼም በጣም ጥሩ ነገር ነው እና እነሱ እንግዲህ ሶስት አልማዞች ያሉት ተፈሪ በንቲን፣ መንግስቱ ኃይለማርያም እና አጥናፉ አባተ ማለት ነው ተብሎ ነው እንግዲህ ተያዘው እና እኔ አልማዝ በጣም ጥሩ ነገር ነው፣ ወርቅ ከወርቅ በላይ ጥሩ ነገር ነው። እነዚህ ሰዎች ምን ጥሩ ነገር ቢኖራቸው ነው በአልማዝነት ታሰብን ብሎ የገመቱት? የትኛው ጥሩ ነገራቸው ነው ብዬ ጠየቅኩት። ነው አላሶ ሲመልስ ሳቅና ምን መሰለ አንድና አንድ ሁለት የሚሆነው እዛ አንተ ያለህበት ሀገር ነው። እኛ ሀገር እኮ አንድና አንድ ሲፈለግ ዘጠኝ ይሆናል። በቃ ይሄን የሰጥ ይመስሱ እና በቃ በዚህ ያለቀ። አቶ ተስፋዬም ከሶስት ወር በኋላ ለስራ ፍለጋ ለስራ ህዝብ ለህዝብ የሚባለውን እንዲመሩ ሲፈለጉ ተፈቱ። በቃ እነዚህና ሶስቱ ማስታወሳቸው እንግዲህ
1: ግን ይሄ አሁን አልማዝን አይቼ የተባለው ሙዚቃ ሲታሰብ እነሱ በራሳቸው ጆሮ ለራሳቸው አድርገውት ነው እንጂ አይመስልም፣ እነሱ ጋር አይመስልም። ምናልባት ሶስት አልማዞች አልማዝ የሚባሉ ሴቶችን ወዶ ከሶስቱ ሌላ ጥሩ ወርቅ የምትባል ሴት አግኝቶ ይሆናል። የመጀመሪያው ዝም ብሎ ሰሙ ሊሆን ይችላል። ወርቁ ደግሞ ምናልባት ያቺ ጥሩ ከዛ የተሻለ ጥሩ ሰው አግኝቶ ሊሆን ይችላል። ግዴታ ስሟ ጥሩ ወርቅ ላይሆን ይችላል እንጂ እነሱ በምን ሂሳብ እንደዛ እንዳሰቡት ትንሽ ግራ ያጋባል።
0: በቀላሉ አቶ ተስፋዬንማ ለእንቁጣጣሽ ቀን አንድ ምግብ ቤት ሄደው ሻይ አዘው እዛ ሻይ አቅራቢዋ ስታቀምላቸው ሰዎቹ ጓደኞቹ አልማዝ አልማዝ ሲጠሯት ሰምተዋል። ከዛ በኋላ በመውጫቸው ደግሞ ሲደርስ ሂሳቡን ደግሞ ለመክፈል ሲያቁ ሂሳቡን ይዛ ሌላ ሴት መጣች። አንቺስ ማን ነው ስምሽ አሏት። አልማዝ አለቻቸው። እንዴ የቀድሞም አልማዝ አሁንም አልማዝ ደግሞ እንዴት ነው ሲሏት ጊዜ አይ አዲስ ነው እሷ ለቤቷ አዲስ ነው ትመስለኝ እንጂ ሶስተኛም እኮ አልማዝ ጓዳ አለች አለቻቸው። በቃ ከዚህ የመጣ ነው ጤና ነገር የለውም። እና እንዳልሽው ግን ጥሩ ጥሩ ደግሞ በግምት ዝም ብሎ ሳይኖር በራሳቸው የጨመሩት ነው
1: ዘፈናቸውን ለማሳመር ያደረጉት ነው እንጂ ይህን ያህል ነገር አስበው አይደለም። ምናምን ያለበት ዝል አይችልም የሚባል የሀገራችን ተረት አለ። ያሆኖባቸው ይሆናል። እሺ ዶክተር ኃይሌ በዚህ ላይ ሌላ የሚጨምሩት ነገር አለ ስለ ጥላሁን?
0: እዚህ ጋር እንግዲህ አንድ ሌላ ስለ ራሱ በራሱ ህይወት ላይ የደረሰበትን የዘፈነው ራሱ የነገረኝ ይሄ መሳቅ ስቃለው ጥርስ የመቻረፈ ልቤ ነው በጣም ንጅት ያኮረፈ የሚል ዘፈን አለው። ያን የዘፈነ ግን በትክክለኛ ነው። ወላጅናቱን ሰው ገድሎበት ገዳዩ ደግሞ ስለጠፋ ስለተሰወረ በቃ በጣም በጣም አዝኖ የዘፈነው ነው። በኋላ ግን ደርግ ስልጣን ላይ ሲመጣ ያንን ምህረት ስለሰጠ ያ ገዳዩ ነጻ ሆኖ አዲስ አበባ መኖር ሲጀምር በቃ ጥላሁንም በጣም ስለተማስ እንዳያዝን ብለው ጓደኞቹ ወስደው ቁልቢ ወስደው ለእግዚአብሔር ሰጥቻለሁ ብሎ ቃል እንዲሰጠና እንዲተዋ ሰዓት አድርገውት ነው የተረፈው ጥላሁን ማለት ነው። እዚህ ጋር
1: ተናዶ አንድ ነገር እንዳያደርገው ብለው ነው
0: አሁን ብሎ እናቶ ጌታቸው ደስታ ሆስቶስ ነው። እና ይሄ ነው። ሌላ እንግዲህ ጊዜ ካለ አሁን ከታመመ በኋላ ያየሁትን ነገር ጥር አድርጌ መናገር እችላለሁ። ጊዜ ሲኖር ግን ካሌለ ደግሞ ሌላ ጊዜ ያለ።
1: እሺ፣ ይህንን አልማዝናቼ አልማዝ ሰዓት የሚለውን ሙዚቃ ትንሽ እናጫውትና እርስዎ ይመለሳሉ።
0: እሺ እሺ።

0: አዎ ያገኘ ነው ሙዚቃ በካሴት ቅጂ ጊዜ የነበረ ነው ይመስለኛል ኦሪጅናል ራሱ የመጀመሪያው የተጫወተው ነው የጥላሁን ገሰሰ እንግዲህ ይሄንን አዳምጠናል እርሶ ደግሞ ከዚህ በኋላ ሌላ ሊናገሩ የሚፈልጉት ካለ መናገር ይችላሉ
1: ልክነሽ በጣም ኦሪጅናል ያልተባለው ተደግሞ አልተሰራም ትክክነሽ እና ሌላ በጣም መጥቀስ የምፈልገው እንግዲህ ከጥላሁን ገሰሰ በጣም ተማርኩ ብዬ አስተማሪኝ የምለውን ነገር ነው መጀመሪያ አንድ ጊዜ ድንገት ደቡብ አፍሪካ ሊታከም ሄዷል የሚል ነገር አንብቤ በጣም ድንግጬ ነበረ አዲስ አበባ ሄጄ ነበረ ሲሄጄ ያገኘሁት ሲመለስ ሳገኘው እውነትም በጣም ተክዟል በቃ በጣም የሀዘንና የትካዜ ነገር ነው የሚታይበት ሲራመድም ትንሽ ድጋፍ ይፈልግ ነበረ ግን ምን እንደሆነ ለምን እንደሆነ አልገባኝም እኔ ሳይገባኝ እንዴት ተመለስኩት አልጠየቁትም በኋላ ለካስ ሰውነታውን አልቻ አይችልም ከሶስት ወር በኋላ ስትመለስ ተመልሰ አንድ እግር ይቆለጣል ብለውታል እሱን ይዞ ነው ከኔ ግን አላወቅኩም ነበር እና ተክዞ ነበር አንድ እግሩ ከት እንደዚህ አንድ እግሩ ካጣ በኋላ ግን በቃ በኋላ ግን እውነቴን ነው የምናገረው አንድ ቀን ሲማረር ሲያዝን አይቼዋለሁ ሁሉ ጊዜ እንዲያውም በጣም ተጫዋች ሆኖ ቀልድ መጫወት ተቀበለው ምንም ማድረግ የማልችለው ነገር ሰሆነ ብሎ ተቀብሎት በጣም ትነው እስከ ጭራሽ እንዲያውም ዋሽንግተን ዲሲ እኔ እንግዲህ በየተወሰነ ቢያን በወር በሁለት ወር አገኘው ነበረ እና እንዲያውም ዋሽንግተን ዲሲ ጭራሽ ሌሎች የታመሙትን እየሄደ መጠየቅ ጀምሮ ማጽናናት ጀምሮ ነበር እና ይሄ መቼም እኔ በጣም ትልቅ ትምህርት ከአቅም በላይ የሆነን ነገር መቀበል እንዳለብኝ በትክክል አስተማሪ ነው እና በዚህ በጣም አደንቀዋለሁ ደግሞ ማመሰግነዋለሁ ይሆነ
0: የመጣ ነገር ተቀብሎ እንደዛ ለመኖር መቻል ቀላል ነገር አይደለም እውነትም ትልቅ ትምህርት ነው ሌላ የሚሉት ነገር አለ ዶክተር አይሌ
1: የጥናም ምችምች ነው ታሪኩ ዛሬው እንግዲህ ይህ ብቻ ነው ያዘጋጀሁት
0: እሺ በጣም እግዚአብሔር ይስጥልን ከአንድ ሙዚቃ በኋላ ስለ ኢትዮጵያ ወቅታዊ ሁኔታ ከሚካኤል ጋር እንነጋገራለን እሱ ላይ ለመሳተፍ ይችላሉ
1: እሺ
0: ያዙልኝ
1: እሺ

0: አድማጮች ቻችን እንግዲህ በአሁኑ ሰዓት በኢትዮጵያ ውስጥ ያለው ሁኔታ እንደምንሰማው ከሆነ አሳሳቢ ነው። ብዙ ነገሮች አሉ። ከተማ ውስጥም ክፍለ ሀገራቱም ውስጥ የጦርነት ጉዳይ ያንዣበበ ነው ይባላል። በሌላ መልኩ ደግሞ ምንም አይነት ኢንተርኔት የለምም ይባላል። በሶስተኛ ደረጃ ደግሞ የሚወራ የነበረው ኢትዮጵያ መንግስት አሰብን ጠይቋል እና አሰብን የማግኘት እድሉ ከፍ ያለ ነው ይባላል። እስቲ ሚካኤል ዶክተር ኃይልን በዚህ ላይ ከሚካኤል ጀምርና የምትሉት ነገር ካለ።
1: አዎ ሰዊት፣ ምንድነው አሁን የውጭ አገሮችን ዜና አውታሮችን እየዘገቡት ያለው ምንድነው በኢትዮጵያና በኤርትራ ጉዳይ ነው? ማለትም ያው ኢትዮጵያ ቀደም ብለሽ እንደተናገርሽው 130 ሚሊዮን ህዝብ ይዛ ወደብ ያስፈልጋታል እና ስለዚህ የሚለው አሉ። ግን ይሄ ነገር ደግሞ የወደብ ጥያቄ ለብዙ አመታት ለሁለት ለሶስት አመታት ይወራ ነበር። እዚህ ላይ የውጭ ኃይሎችም ኢንተረስት አለበት። እውነት የኢትዮጵያን መሪዎች ህወሓትም ሆነ ብልጽግና ለኢትዮጵያ ወደብ ቢያስቡ ኑሮ በፊት መጠየቅ ይችሉ ነበር። የዛን ጊዜ የኢትዮጵያ ህዝብ በጣም ትኩረት አድርጎ የኤርትራ ጉዳይ ነው እንዴት ነው ባለበት ወቅት አያስፈልገንም እና አቶ መለስ ዜናዊ የግመል መፈንጫ ይሁን ለእኛ ምንም አያስፈልገንም ብለው የተዉትን የኢትዮጵያ ህዝብም አዝኖ ምንም ማድረግ አልቻለም። ያው የውጭ ምንዛሬ በብዙ ሚሊዮን ዶላር በየአመቱ የውጭ ምንዛሬ በመክፈል የጅቡቲን ወደብ ነበር የሚጠቀመ የነበረው እና ሰላም ከዛ በኋላ ሰላሙን ምንም ማድረግ አይችልም መንግስት እስከሰጠ ድረስ ተቀብሎት ሲኖር የነበረ ነው ከሰላሳ ዓመት በላይ። አሁን ግን እንደሚባለው የውጭ ሀገሮች አሰብን ከኢትዮጵያ ከተነጠለ በኋላ አሰብ በተለይ አረብ ሀገሮች እነ ሳውዲ አረቢያ እነ ቱርክ እንደዚሁም ደግሞ ኤምሬትስ ፍላጎት አላቸው። በአንድ ወቅት ኤምሬቶችም ነበሩ። ከዛ በኋላ ኤርትራ ኤምሬቶችን ያስወጣች የሚባል ነገር አለ። ሳውዲዎች አሁን ይፈልጉታል እና ስለዚህ አሁን ደግሞ የአሰብ ጉዳይ በተለይ በዚህ በየመን ባለው ሁኔታ ይሄ በቀይ ባህር አካባቢ የመኖች እያስቸገሩ ስለሆነ በኤርትራ በአሰብ በኩል መርከቦች የሚሄዱ ከሆነ ፍላጎት አለ ማለት ነው እና ስለዚህ ያ አሁን የውጭ ሀገሮችን ትኩረት ስቧል ማለት ነው። እና በእርግጥ ለኢትዮጵያ ህዝብ የሚነገረው ምንድን ነው? ወደብ ያስፈልግሃል እና ስለዚህ ሊባል ይችል ይሆናል እና የኢትዮጵያ መንግስትም ከቁጥር ውጭ ሊሆን ይችላል። እነዚህ የውጭ ሀገሮች ከፍተኛ ተጽዕኖ አላቸው። ለምሳሌ ይህን ጦርነቱን ለዚህ ለኢትዮጵያ መንግስት መሳሪያ መግዣ መሳሰለው እንደዚሁም ደግሞ ኢኮኖሚውን በተመለከተ እየደገፉ ያሉት ኤሚሬቶች ናቸው እና ስለዚህ ለዚህ ነው አሁን በተለይ ትኩረት የሳበው። እንግዲህ የምናየው ነው ማለት ነው። አሁን በዚህ መካከል ሊሆን የሚችለው ምንድነው? ብዙ ህዝብ ያልቃል በኤርትራም በኢትዮጵያም በኩል እና ግን ከዛ በኋላ ይሄ ጦርነት በሰላም ካልተቋጨ በኤርትራና በኢትዮጵያ የሚኖረው እንትን ሁልጊዜ ጥላቻ ላይ የተመሰረተ ነው ማለት ነው እና በጣም እኔ ጥሩ አይደለም ነው የምለው። እዚህ ላይ እስኪ ዶክተር ኃይሌስ ምን ይላሉ?
2: ጥሩ ነው ሚካኤል የተናገረውን ሰምቻለሁ። ጥሩ ነው እንዲሁ ለመጨመር ያህል አሁንም ቢሆን በዓለም ላይ ወደብ አልባ ስለመሆን ከተነሳ በዓለም ላይ 46 ሀገሮች አሉ፣ 44 ሀገሮች አሉ ወደብ የሌላቸው። አፍሪካ ውስጥ እንኳን 16 ሀገሮች አሉ እነ ናይጄሪያን ጨምሮ። እና ወደብ አለመኖር ቢኖር ጥሩ ነው፣ ግን አለመኖሩ በቃ 100% ሁሉ ነገር ጠፋ ማለትም አይደለም በእኔ ግምት። እርግጥ እና ሁለተኛ ደግሞ እርግጥ አሰብ ኤርትራ ውስጥ የገባችበት ሁኔታ ታሪክ አለው፣ ራሱ ታሪክ አለው። ኢጣሊያ ኤርትራን ከመያዟ በፊት ነው አሰብን ያገኘችው መጀመሪያ ላይ። በግል ተሽጦ ነው ለአንድ መርከብ ኩባንያ ተሽጦ፣ መርከብ ኩባንያ ደግሞ ሉባቲን ይባላል ለጣሊያን መንግስት ሰጥቶት ነው መጀመሪያ። በኋላ ግን የቀረውን ኤርትራ በኋላ ራሳቸው ናቸው ኤርትራ የሚያሉት ሲይዙ አንድ ላይ ጠቀለሉት። በኋላ ሲለቁትም አንድ ላይ ስለለቀቁት ስለለቀቋቸው የኤርትራ አካል ሆኗል። በእርግጥ ይህን ታሪክ አለው ነገሩ። ግን ዞሮ ዞሮ ጠቅላይ ሚኒስትር አብይ መጀመሪያ ኤርትራ ሄደው የመጡ ጊዜ እንዴት ነበር ሲባል፣ እንዴት ነው ሲባል፣ የቆይ ወደብም ጉዳይ ለምንምን አላሉም። ሁሉ ነገር አልቋል፣ ጨርሰናል፣ በቃ ሰላም ወርዷል፣ አገር አንድ ሆነናል፣ ሁሉም ችግር ተፈቷል ብሎ በአደባባይ ተናግሯል። ሰብ ያዲዛ እንጂ እስቲ የአሰብን ነገር ጀምረናል አላሉ። አሁን ከየት መጣና ነው ይሄ እንደገና የሚጠየቀው? እና እንደ መሰለኝ እኔ የህዝቡን ድጋፍ ለማግኘት ለወደብ ከተባለ ሁሉም ሰው ወደ እኔ ይመጣል በሚል ነው እንጂ ትክክለኛ የቅን ጥያቄ አይደለም። ቢሆን ኖሮ መጀመሪያ ላይ ከኢሳያስ ጠቅላይ ሚኒስትር ፕሬዚደንት ኢሳያስ ጋር ሰላም ሲፈጠር ታዲያ እስቲ የወደብን ነገር እናስብበት ብለው አንስተው ለኢትዮጵያ ምዝ እስቲ የሞከር ነው የሚባል ነገር አለ። ምንም አለ አልቋል፣ ተጨርሷል፣ በቃ ከኤርትራ ጋር ጉዳይ የለንም፣ ምንም ጠብ የለንም ብሎ ተናግሯል። አሁን ከየት መጣል? ይህንን ነው እኔ ግራ የሚገባኝ።
0: እሺ፣ እኔም እዚህ ላይ ለመጨመር የምፈልገው የኢትዮጵያ የአሰብና የምጽዋ የወደብ ጥያቄ በመጀመሪያው በትግራይና በኤርትራ ጦርነት ጊዜ ተስማምተው የጨረሱት ይመስለኛል። ከዛ በኋላ ደግሞ እንደገና የአሁኑ ሊቀመንበር ከኢሳያስ አፈወርቄ ጋር ሄደው ሰላም የፈጠሩ ጊዜ የተነሳ ነገር አይደለም። ተስማምተው እንደውም የኤርትራ ህዝቦች በትግራይ በኩል ያለ ቪዛ እንዲገቡ ፈቅደው ብዙ ሰዎች ገብተው ያን ሁሉ ደረጃ ሲደርሱ የወደብ ነገር ጥያቄ ውስጥ አልነበረም። በጣም ሀኒሙን በነበራቸው ጊዜ ይሄ ነገር አልነበረም። በአሁን ሰዓት የወደብ ጥያቄ ለምን መጣ? ኢትዮጵያ ውስጥ ብዙ መፈታት ያለባቸው ችግሮች እያሉ ወደብ ጥያቄው ምንድን ነው የመጣው? በእኔ አስተያየት ኢትዮጵያ ውስጥ ያለውን የጦርነትም የኢኮኖሚም በአጠቃላይ ኢትዮጵያ ውስጥ ያለውን ችግር ህዝቡ ወደዛ እንዳያተኩር አስተሳሰቡ ለመቀየስና መቼም ሁልጊዜም የኢትዮጵያ ህዝብ በወደብ በድንበር የመጣ ነገር ከምንም በላይ ያንገበግበዋልና ሁሉን ነገር ረስቶ ሆ ብሎ ይወጣና ይደግፈኛል ብለው እያሰቡበት ይመስለኛልና ህዝቡን ሀሳቡን ለመከፋፈል የተደረገ ይመስለኛል። ስንት አይነት ነገር በኢትዮጵያ ውስጥ በአሁኑ ሰዓት እየሰማን እያየን እያለ የአሰብ ጥያቄና አሰብን ስጡን ብሎ ማለት እና ሌላ ጦርነት ከኤርትራ ጋር መክፈት እኔ በአሁኑ ሰዓት እነሱም ቢሆን እስከ ዛሬ ድረስ ከሁለት መንግስታት ጋር ተስማምተው አሰብን ከወሰዱ በኋላ በአሁኑ ሰዓት አሰብን እንሰጣለን ብለው የሚለው አይመስለኝም። እና ይሄ አካሄድ የሰላም አይደለም፣ ጦርነትን ለመጨመር እንደገና ደግሞ ኢትዮጵያ ውስጥ ያለውን የኢትዮጵያን ህዝብ አስተሳሰቡን ለመቀየርና ለመለወጥ የተደረገ ነው የሚመስለኝ። ምን ትላላችሁ እናንተ?
1: አሁን የኢትዮጵያ ህዝብ ችግሩ ምንድን ነው? ይሄ የጎሳ ፖለቲካ ነው ችግሩ። ማለት ምንድን ነው? በኢትዮጵያ ክፍለ ሀገራት ማንም ኢትዮጵያዊ ሄዶ መስራት አይችልም። ጎሳው ይጠየቃል እና በዛ ይገለላል፣ ስራውን ያጣል። ይሄን መፍታት ያልቻለ መንግስት አሰብን መጠየቅ ማለት ራሱ የሚገርም ነው። ምክንያቱም አሁን የህዝቡ ችግር ምንድን ነው? ተዘዋውሮ መስራት አይችልም። በየመስሪያ ቤቱ መገለል እንዳለ በጎሳው ምክንያት ይሄን ግልጽ ነው፣ ህዝቡ የሚያወራው ነው። እና ያን ማስቀረት ሲገባቸው አሁን አሰብን መጠየቅ፣ አሰብን ለማን ነው? በጎሳ የተከፋፈለ አገር ነው። አንቀጽ 39ን ራሱን አንድ ነገር ማድረግ ሲገባቸው አሁን የአሰብ በዚህ በክልል ከተከፈለ ውስጥ አንዱ ክልል ውስጥ ይኖራል። እና ያ እንግዲህ ለወደፊቱ አንቀጽ 39 እስካለ ድረስ ለኢትዮጵያ ምኑ ሊሆን ይችላል? ዋናው መጀመሪያ ማጥፋት ያለባቸው ይህን የጎሳን ፖለቲካን ነው። እና ሌላው በፊት አሁንም ከነዚህ ስልጣን ላይ የሚፎካከሩት ህወሓት እና ብልጽግና ያው በፊት አንድ የነበሩ መጀመሪያ እና አቶ መለስ ዜናዊ እና ሄርማን ኮሆን የሚባለው አደራዳሪ የአሜሪካው ዲፕሎማት በጽሁፍ ያነበብኩትን ነው። ባይሆን ኤርትራ ራሷ የምትችል ከሆነ የአሰብን ሁኔታ ለእናንተ ብናደርግ ሲሏቸው እናተ መለስ ዜናው አንፈልግም እኛ ብቻ እነሱም ራሳቸውን አሰብን ይዘው ይሄዱ። ምክንያቱም በጣም ቸኩለው ነበር ማለት ነው ለስልጣን። እና በፊትም ቢያሉትን አሁን እንደገና መጠየቅ ማለት ለኢትዮጵያ ህዝብ፣ ኢትዮጵያ ህዝብ አሁን ችግሩ ኑሮ ነው፣ የኑሮ ውድነት ነው፣ የጎሳ ፖለቲካ ነው። በቀላሉ አሁን እዛ ጦርነት ውስጥ ማስገባት ማለት እኔ የሚመስለኝ አሁን ዶክተር ኃይለም ተናግረውታል የፕራዮሪቲ አይመስለኝም። 35 ዓመት ሙሉ ካለ ወደብ የሆነ ህብረተሰብ ሰላም ቢያገኝ እንደ ሌሎች ሀገሮች አሁን ዶክተር ኃይለ እንደተናገሩት ከ40 ሀገር በላያት ያለ ወደብ ያሉ አሉ፣ ናይጄሪያ እንደዚሁም ሌሎችም። በመስማማት ለወደፊቱ በመሳሰለው ኢትዮጵያ ያው አምራች ሀገር ናት፣ ለም ሀገር ነው፣ ለም ክፍሎች አሉ። ከኤርትራ ጋር በስምምነት ለተወሰነ ጊዜ ከህወሓት ጋርም እንደዚህ ነው። ኢትዮጵያኖች አሰብን ይጠቀሙ ነበረ ከህወሓት ጋር። በኋላ እንግዲህ በዚህ በብር ናቅፋን እነዚያ እንትን ሲሉ ነው የተጣሉት ማለት ነው በጥቅም እና በጽሁፍ በሆነ ድርድር እንደዚህ ዝም ብሎ ባለፈው ጠቅላይ ሚኒስትር አብይ አህመድ በቃል ብቻ ከአሁን በኋላ ሁሉም ነገር ግን በጽሁፍ የሌለ ነገር ማለት ነው። እንደዚያ መሆኑ ቆርቶ በስምምነት የተባበሩት መንግስታት ተወካዮች ባሉበት በመሳሰለው መሆን ነው የሚገባው እንጂ እና አሁንም ቢሆን ዝም ብሎ ያለ ምክንያት ህዝቡን ይህ ህዝቡ ነቅቷል እኮ እንደ ድሮ አይነት ህዝብ አይደለም። የሚያነብ ህዝብ ነው፣ ሶሻል ሚዲያ አለ። እና እንግዲህ እናያለን የቱን ያህል ውጤታማ እንደሚሆኑ። ግን ያው በመካከሉ ብዙ ወጣቶች ያልቃሉ በሁለቱም በኩል። ይህን ነው ማለት ንፈልገው ሰው።
0: አዎ በእኔ በኩል አላስፈላጊ ኢትዮጵያ በአሁኑ ሰዓት ያለችበትን ጦርነት ውስጥ አገር ውስጥ ያለው የእርስ በርስ ጦርነት ራሱ እያልቆመ እንደገና ከሌላ ከውጭ ሀገር ጋር ሌላ ጦርነት መፍጠር ምን ጥቅም እንደሚያመጣ አይታየኝም። በጣም የሚያሳስብ ነገር ነው። ዶክተር ኃይሌ ይህንን እንዴት አድርገን እንቋጨው? እስቲ እድሉን ለሱ ሰጣለሁ።
2: ጥሩ ገልጻችሁ ታሁለታችሁም። ትንሽ ታሪካዊ ነገር ለመጨመር በ1928 ዓመተ ምህረት በጣሊያን ኢትዮጵያን ከመወረሩ በፊት በጃንሆይ በነገሱ በመጀመሪያዎቹ 5 ዓመታት ውስጥ ኢጣሊያ ሄደው ነበር። እንትን ጥቃና ዩሮፕን ሲጎበኙ ኢጣሊያ ሄደው ሙሶሊኒን አግኝተውት ነበር እና በአሰብ በኩል አንድ አሰብ ከተማ በሙሉ ሳይሆን ብቻ ኢትዮጵያ የሚገባበት ንግድ እቃዎች የሚገቡበት በነጻ ትንሽ እንዲሰጣቸው ጠይቀው ነበረ። ከጽማኛ ሰበጠ በጣሊያን ስር ነች ያለችው እና ሙሶሊኒ ደግሞ እሺ እሱ እስማማለሁ፣ ግን ከአሰብ ጀምሮ እስከ አዲስ አበባ ቢያንስ ደግሞ እስከ ደሴ ድረስ ያለውን መንገድ ጣሊያን እኛ እንስራው ጣሊያኖች ብሎ አሉ። ጃንሆይም ፈቃደኛ ናቸውን አሳይቶ ግን አልተፈራረሙ። መጡ አዲስ አበባ። ከዛ አዲስ አበባ መጥተው ባለስልጣኖቻቸው ሲያማክሯቸው ይቅርቦት ይሄ ነገር በዛው ወደ ሊገባብን ነው ጣሊያን እና ይቅርቦት ስተባለ ቀረ። በቃ አልተጠቀሙበትም፣ ታስቦ ነበር ማለት ነው።
0: እሺ፣ በጣም እናመሰግናለን። ይህ ውይይት በዚህ ሰዓት በትንሽ ደቂቃ የሚበቃ አይደለም። በሚቀጥለው ሳምንትም እንመለስበታለን። የኢትዮጵያ ሁኔታ በጣም በአሳሳቢ ደረጃ ላይ ነው ያለው እና ለማንኛውም ዶክተር ኃይሌ በሁለቱም ርዕስ ላይ መጥተው ይህንን አስተያየት ስለሰጡን በጣም እናመሰግናለን። በሚቀጥለው ሳምንት መጥተው እንደዚሁ ሌላ አስተያየት እንደሚሰጡ እንተማመናለሁ። እግዚአብሔር ይስጥልኝ ስለ ጊዜዎት።
2: ድሩን ሰሰጣችሁ ያመሰግናለሁ።
0: እግዚአብሔር ይስጠል። እሺ አድማጮቻችን፣ አንድ ሙዚቃ እንጋብዛችኋለን። ዝግጅታችን የማብቂያው ሰዓት እየደረሰ ነው። እስቲ አንድ ሙዚቃ እንጋብዛችሁ።

አድማጮቻችን በዚሁ ለዛሬ ያዘጋጀንላችሁን ዝግጅት እንፈጽማለን። የአብርሃም ገብረመድህን ኢትዮጵያ ሀገር የሚለው ሙዚቃ ከነግጥሙ ከነዜማው በጣም ጥሩ ግጥምና ዜማ ነው። እንደተደሰታችሁ በፕሮግራማችን እንገምታለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምናገኛችሁ መልካም ሳምንት ደና ቆዩን። This has been the Voice of Ethiopia from Minneapolis.